ለወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ደግሞም ላመስግነህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ ከዓለም ገበያ በስምንተኛው ሺ ዓለም ሲፈራርስ በጽድቅ አስበን አቤቱ ክርስቶስ አቤቱ ክርስቶስ በዳግመኛ ልደት ሙታኖች ሲነሱ በቃል ሲገፈፍ የሰማያት ልብሱ የሰማያት ልብሱ ምድርና ሰማይ ከቦታው ሲጠፋ አድነን ጌታ ሆይ መለከት ሲነፋ መለከት ሲነፋ ያኔ ስትገለጥ በታላቁ ክብርህ አስበን ክርስቶስ ጌታ ሆይ አደራ

ሲፈራርስ አቤቱ አድነን ጌታ ሆይ ክርስቶስ ጌታ ሆይ ክርስቶስ ውጡ ግቡ ብለህ ሁሉን ስታደራጅ ቸር አምላክ ነህና አታስቀረን ከደጅ አታስቀረን ከደጅ ያለነው ከጥንትም ዛሬም ቸርነትህ አታሳጣን ስፍራ ከሰፊው መንግስት ከሰፊው መንግስት ዋጋ ስትከፍል እንደየስራችን በግራ አታቁመን አደራ አባታችን አደራ አባታችን ነጋሪ ሲጎሰም መለከ ሲነፋ ሁሉን ቻይ ነህና በከንቱ እንዳንጠፋ በከንቱ እንዳንጠፋ ሰማይ ምድር ስፈርሶ መድረሻ ሲጠፋን ቸር አምላክ ነህና ጨክነህ አታጥፋን ጨክነህ አታጥፋን ከገሃነም ቦታ እጅግ ከሚያስፈራ አድነን ጌታ ሆይ ከእንዲህ ያለው ስፍራ ከእንዲህ ያለው ስፍራ ተማጽነን ወድቀናል በቆረስከው ስጋህ ተማጽነን ወድቀናል ባፈሰስከው ደምህ ተማጽነን ወድቀናል በማይሻር ቃልህ

መከራው ሲወሳ የመዳን ዓለም እጅግ ያስለቅሳል እስከ ዘላለም እስከ ዘላለም ግንድ ተሸክሞ አሸርቶ ጨርቅ መከራው በስቶበት ሲነሳ ሲወድቅ ሲነሳ ሲወድቅ ወጣ ቀራንዮ ከተራራው ላይ መከራ ሊቀበል ለሰው ልጅ ሲሳይ ለሰው ልጅ ሲሳይ እርቃኑን ሳያፍር በጀርባው ተንጋሎ ዋለ ተቸንክሮ ፍጹም ምስኪን መስሎ ሰማያት ተናጉ ተናወዘ ምድር አይሁድ ያልጠበቁት ብዙ ታየ ታምር ብዙ ታየ

ደግሞም ከዋክብት መስክቡ በተርታ የጌታን ስቅለት የጌታን ስቅለት ሰማይና ምድር እናንተም መስክሩ የጌታን ትንሣኤ ለዓለም ሁሉ አውሩ ለዓለም ሁሉ አውሩ አምላክ ለእኛ ብሎ በመስቀል ላይ ሞቶ ፀሐይ በማየቷ ጌታዋ ተራቁቶ ብርሃኗን ነፈገች ተሳካና ፈርታ ተራቁቶ ስላየች ጌታ ባዳም ፋንታ ጌታ ባዳም ፋንታ ጨረቃም ደም ሆነች ከዋክብት ረገፉ ሐሞት ስለጋቱት በከበረ አፉ በከበረ አፉ የከበረ ስጋው በጭንካር ተቆርሶ ዓለምን አዳነ ደሙንም አፍስሶ ደሙንም አፍስሶ ዋለ ቀራንዮ ክርስቶስ ተሰቅሎ እኛኑ ለማዳን ለሰው ልጆች ብሎ ሰው ልጆች ብሎ ቀራንዮ አለ ተሰቅሎ እንደ ዋዛ ከኃጢአት አላቆ ነፍሳትን ሊገዛ ነፍሳትን ሊገዛ ግንድ ተሸክሞ ሲወድቅ ሲነሳ ዓለምን አዳነ ከኃጢአት አበሳ ከኃጢአት አበሳ ለፍርድ መመለሱን ሰማያት መስክሩ አስጠንቅቁ ለዓለም ለሕዝቡም ንገሩ ለሕዝቡም ንገሩ ሕዝቦች ተጠንቀቁ እንዳትታለሉ ነገሩ ነው።

ድምጽ ሲነገር ፍርድ ሲያስተጋባ በቀኛ ቁመን ከጭንቅ እንዳንገባ ወዮን በዚያ እንደለት በክብሩ ሲገለጥ የትንገባ ይሆን ወዴት ስለማምለጥ ወዴት ስለማምለጥ ይህን ጊዜን በርታ ሳለን በሕይወት ጉድ እንዳደርገን መጥቶ በድንገት በድንገት እውራን እንዳሰው ያበሩ ጣቶቹ በደም ተለወሱ ቅዱሳት እጆቹ ሁሉም ማድረግ ሲችል ለአዳም ሲል ተዋርዶ ተቀበለ ስቃይ ከሰማያት ወርዶ ከደጅሽ ቆም ያለው ኪዳነ ምሕረት ታማልጅኝ ብዬ ደጅ በመጥናት ለፍርድ ሲገለጥ ልጅሽ በዚያን ዕለት እንድታማልጅኝ አደራሽ እመቤት አደራሽ ኪዳነ ምሕረት ነሽ ያለ ሁሉ ቤዛ ኪዳነ ምሕረት ነሽ ያለም ሁሉ ቤዛ ሰማይና ምድርን ልጅሽ የሚገዛ በምድራዊም ሆነ በፈተና ቦታ ማርያም ትጠብቀኝ እጆቿን ዘርግታ እንዴት እድናለሁ ቤቱ ብልሃቴ አንቺ ካልጠበቅሽኝ